0: የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዝግጅታችን ከተጀመረ ሁለት ሳምንት ስላለፈው የአገራዊ ምክክር ጉባኤ ሂደት፣
1: ልጆቻችንን ወደ ዱር ወደ ጫካ የወሰዷቸው አጀንዳዎችን የመሳሰሉት በትክክል መታየት አለባቸውና ስለዚህ ትኩረት ለነሱ ይበልጥ የሚሰጥ ይሆናል።
0: አሜሪካ ከኢትዮጵያና ከሌሎች የአፍሪካ ሀገራት የምትፈልጋቸው የጤና መረጃዎች ከሉዓላዊነት ጋር ምን ያገናኛቸዋል?
2: የሚሰበሰበው ዳታ ማን እንደሚጠቀም፣ ማን እንደሚሰበስብ፣ ለምን እንደሚጠቀም፣ ማን የሚለውን ነገር መወሰን መቻል አለባቸው።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከተጀመረ ሁለት ሳምንት ያስቆጠረው የኢትዮጵያ ሀገራዊ ምክክር ጉባኤ እስካሁን ስላለበትና ስለገጠሙት ሁኔታዎች የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ለቢቢሲ አመሻሹን ማብራሪያ ሰጥተዋል። እንከታተል።
1: የመወያየቱ ሂደት እንዳልኩህ እኔን እንደዚህ እንደምናገረው በቀላሉ በአንድ ደቂቃ የሚጠቃለል አይደለምና ይህን ሁሉ ሂደት ተሄዶ 400 ቦታ ላይ የተከፋፈሉበት ባለአስሩ ተጠናቆ ሀሳቦች ተጠናቅረው ወደ 50 ቀርበው 50 ላይ ደግሞ እንደዚሁ 80 ቦታ ተከፋፍለው ሀሳቦችን በሚገባ ዳብረው ወደ 250 ይሄ 50 ንዑስ ቡድን የምንለው ነው። የሚቀጥለው ደግሞ 250 ስልታዊ ቡድን ነው የምንለው። ስለዚህ እነኚህ 250 ላይ ሀሳቦች በተቻለ መጠን ተካተው ወደ መሃል የሚያቀራርቡ በተለይ ሀሳቦች ላይ ትኩረት ተሰጥቶ እነኛ ሁሉ ሀሳቦች በየቡድኑ ቀርበው ተነበው ዛሬ ከሰዓት በኋላ ሁሉም ላይ ተሳታፊዎች በየግሩፓቸው ቃለ ጉባኤ የሚፈራረሙበት ቀን ነበርና ይሄ ሂደት ነው እንግዲህ እዚህ ያደረሰን። ከዚህ በተጨማሪ የትንንሽ ክልሎች አንዳንድ ቅርቃር ወደ ቅርቃር የሚወስዱ ቅርቃር ማለት ዴድሎክ ማለት ነው፣ ወደዛ የሚወስዱ ጉዳዮች ከተነሱ በጋራ ሊወስኑ ይገባል በሚል ከሁሉም ክልሎች የተውጣጡ የማህበረሰብ ክፍሎች የክልል መንግስታቱን ጨምሮ ከፌዴራልም ጨምሮ እንደዚሁ የፌዴራል መንግስትን ተወካዮች ጨምሮ ባሉበት ጉባኤም እንለዋለን አደረጃጀት ምርጫ ነበረ ዛሬ። ስለዚህ ሁሉም ክልሎች 15 ቦታ ተከፋፍለው 12 ክልሎች፣ 2 ከተማ መስተዳድሮች እና አንድ የፌዴራል ተቋም ለብቻቸው ተሰባስበው ዛሬ እነኚህን ምናልባት ወደ ቅርቃር የሚወስድ ጉዳይ ድንገት ከተፈጠረ በራሳቸው ጉባኤ በኩል እንደገና በትክክል አይተው ወደ መግባባት የሚወስዱበትን አሰራር ስነ ዘዴው ዲክቴት ስለሚያደርግ ያንንም ዛሬ የመረጡበት ሂደት ነበር የነበረው። እንግዲህ ዛሬ እዚህ ላይ ደርሰናል። ነገ እረፍት ይኖራቸዋል እና ሰኞ ነው ስራ እንደገና የሚጀምሩት።
0: ስለዚህ ሰኞ ዕለት አሁን ትልቁ የአምስት መቶ ጉባኤ ነው የሚካሄደው።
1: ሰኞ ዕለት በዚህ በፓነል ኦፍ ኤክስፐርቶቻችን አማካኝነት በዚህ 250 ጉባኤ በሚካሄድበት ጊዜ በደንብ ያልተብላሉ ወደ መሀል ሊያመጡ የሚረዱ የኤክስፐርቶች ፕሬዘንቴሽን ወይም አቅርቦት ይኖረናል። በሚገባ ያቀርቡልንና በእነሱ የቀረቡልንን እውቀቶች ይዘን ለመጨረሻ ጊዜ 250 ላይ እንገናኝና በ250 ሂደት ውስጥ ያልጠሩንትን ነገሮች እናጠራለን። ምክንያቱም 500 እንግዲህ ወደ ውሳኔ ሰጪ ጉባኤ ነው እንደምታውቀውና ስለዚህ ምናልባት ማክሰኞ ከጨረስን ሮብ ላይ ወደ 500ችን እንመለስና የ500 እንቀጥልበታለን። 500ችን እንግዲህ ብዙውን ሀሳቦቻችንን ወደ መሀል የምናመጣበትና ወደ መግባባት ውሳኔ ላይ የምንደርስባቸው ቀናት ይሆናሉ ወይም ሂደቶች ይሆናሉ።
0: ቀደም ሲል አንድ ያነሱልኝ ነጥብ ፕሮፌሰር፣ እነዚህ ትንንሽ ክልሎችም ሊኖራቸው የሚችሉ ቅርቃር ሊሆኑ የሚችሉ ጥያቄዎች ያሏቸው ክልሎች የየራሳቸውን አጀንዳ ይዘው የሚመጡ እንደመሆናቸው የማያግባቡ ጉዳዮች በሚኖሩበት ጊዜ ነው እነዚህ ከክልሎችና ከፌዴራል መንግስት የተውጣጡ አካላት ዛሬ የተመረጠው ጉባኤ የሚመክርበት?
1: አዎ፣ እንግዲህ ምንድን ነው አሁን በዚህ በመግባባት ሂደት ውስጥ ከከባቢ ጋራ የተፈጠሩ ክስተቶች ላይ ትኩረት ከመስጠት ይልቅ ትልቁን ስዕል ወይም ኢትዮጵያ የምትባለውን ሀገራችን አይተን፣ ነገር ግን በዚያ ውስጥ የሁላችንም ማንነት ለምሳሌ ማንነት ጥያቄ ከሆነ ነው ያለኝ። እኔም ማነሳው ጥያቄ እኔን የግሌን ብቻ ሳይሆን በአጠቃላይ ስለ ማንነት ማነሳው ጥያቄ ብዙዎቻችን የተለያየ ቦታ የምንገኝ ሰዎችን ያ የማንነት ጥያቄ ሊነካን ስለሚችል እነኚህ ጥያቄዎች የሚወክሉ መሆን ይኖርባቸዋል። ነገር ግን ቀደም ብዬ እንዳልኩት በተለይ ክልሎችን ትንንሽ ስል በሳይዝ ማለቴ ነው እንጂ ሁላቸውም ክልሎች ሁሉም ማንነቶች እኩል ናቸው እና በእንደዚህ አይነት ችግር በሚከሰትበት ጊዜ ምናልባት ትልልቆቹ ትንንሾቹ ላይ ተጽዕኖ እንዳያደርሱ በጋራ የሚወስኑበትን መድረክ ለመፍጠርም ጭምር ነው። ምናልባት የተፈራው ቅርቃር ላይከሰትም ይችላል። ካልተከሰተ ሰየው ነው። እንደዚያም ተሆኖ ግን መግባባት ላይ የማይደረስባቸው ጉዳዮች በአጠቃላይ ከተከሰቱ በተቀመጠልን ሜቶዶሎጂ ወይም ስነ ዘዴ መሰረት የሚደረገው ነገር ምንድን ነው? ውሳኔውን ወደ ውጭ ማውጣትም አንዱ አማራጭ ነው። ወደ ውጭ ማውጣት ማለት ለምሳሌ ህዝቦች በአጠቃላይ ኢትዮጵያውያን በህዝበ ውሳኔ አካሄድ እንዲወስኑ ማድረግ ነው። ወይም ደግሞ አንዳንዶቹን በይደርም ማስቀመጥ ይቻላል። ብዙ ጊዜ ዳያሎግ ላይ ወይም ምክክር ላይ እንደዚህ አይነትም አካሄድ አለ። ለምሳሌ እነኛ ሀሳቦች ፓርክ ይደረጉና የሚቀጥለው ትውልድ ወይም በሚቀጥለው ጊዜ በተለየ መልኩ ሊታዩ የሚችሉ ሊሆኑ ይችላሉ። ነገር ግን የቅድሚያ የሚሰጣቸው እጅግ መሰረታዊ የሆኑ ለከፍተኛ እስካሁን ድረስ ግጭትም ጦርነትም ለመሳሰሉት የዳረጉን ልጆቻችንን ወደ ዱር ወደ ጫካ የወሰዷቸው አጀንዳዎች እና የመሳሰሉት በትክክል መታየት አለባቸውና ስለዚህ ትኩረት ለነሱ ይበልጥ የሚሰጥ ይሆናል።
0: ስለዚህ ምናልባት ከመጀመሪያው ጀምሮ ሲካሄድ በነበረው አካሄድ ነው የሚካሄደው ወይስ እዚህኛው ጉባኤ ውስጥ እንደዚህ ኤሊቶች ናቸው ሊመረጡ የሚችሉት? ምናልባት የተለየ ውሳኔ ስለሚፈልግ
1: ማህበረሰብ በጭራሽ ኤሊት እዚህ እኛ ሂደት ላይ ምንም አይነት ዲስክሪሚኔት የሚያደርግ ነገር የለም። ምክንያቱም አርብቶ አደሮች፣ አርሶ አደሮች ራሳቸው እስከተመራረጡ ድረስ እስከ ላይ ድረስ መቅረብ ይችላሉ።
0: ስለዚህ ክልሎችን የሚወክሉ አካላት እርስ በርስ ተመራርጠው ነው የሚመጡት? ራሳቸው ናቸው የሚወስኑት?
1: ራሳቸው። ለምሳሌ ከኦሮሚያ የመጡ ተሳታፊዎች ካሉ የማህበረሰብ ተወካዮችን ራሳቸው ይመርጣሉ። አካል ጉዳተኞች ራሳቸው ይመርጣሉ። የሴት የወጣት የመምህራን ተወካዮችን ራሳቸው ይመርጣሉ። አንዳንዶቹን ተቋማቱ ይመርጣሉ። ለምሳሌ የሃይማኖት ተቋማትን ራሳቸው ሃይማኖቶቹ ይመርጣሉ። መንግስት ለምሳሌ የተሰጠው ኮታ ይመስለኛል አራት ነው። እነኛን አራት የክልል መንግስታት ወይም የፌደራሉን ጨምሮ አራቱን ራሱ መርጦ ይልካል። ምክንያቱም መብት አለው። ቀደም ብለው የተመረጡትና የሰጡትን ሊስት ተመርኩዘው ነው የሰዎቹንም ስም የሚሰጡት።
0: ኦኬ። ከታች ጀምሮ በእያንዳንዱ አጀንዳ ላይ መግባባት እየተደረሰ የሚመጣ ከሆነ እስከ ላይ ድረስ በምን ያክል ተወያዮች ድጋፍ ማግኘት አለበት አንድ አጀንዳ ላይ የሆነ ውሳኔ ላይ ለመድረስ?
1: ስነ ዘዴው እንግዲህ እንደየእንትኑ እንደየርዕሱ ጉዳዩ ይለያያል። ሁኔታው ግን እንዳስፈላጊነቱ በየትኛው ጉባኤ ነው የታየው የሚለው ከሰባ በመቶ ጀምሮ እንደየርዕሰ ጉዳዩ እስከ 75% እና ወደ ላይ ሊሄድ ይችላል።
0: አሜሪካ በቅርቡ ከተለያዩ የአፍሪካ ሀገራት ጋር የገባችው የጤና ስምምነት ውዝግብ ፈጥሯል። ስምምነቱ በአንዳንድ ሀገራት ተቃውሞ የገጠመው ሲሆን ሙሉ በሙሉ ያልተቀበሉትም አሉ። ኢትዮጵያ ይህንን የሁለትዮሽ ስምምነት በታህሳስ 2018 ተፈራርማለች። አሜሪካ ስምምነቱ የበሽታዎች መከላከል አቅምንና የጤና ስርዓትን ለማጠናከር ያለመ እንደሆነ ብትገልጽም የሰብአዊ መብት ተሟጋቹ ሂውማን ራይትስ ዋች ስጋት አለኝ ብሏል። ለመሆኑ የጤና መረጃው ምንድን ነው? ለምንድን ነው የሚሰበሰበውስ? አሜሪካ እነዚህን የጤና መረጃዎች ለምንድን ነው የምትፈልጋቸው? በጉዳዩ ላይ ፍሬዎት ካሳ ባለሙያ አነጋግራለች። ባለሙያው ዶክተር አበባየሁ ንጉሴ ይባላሉ። በአሜሪካ ፔንሲልቬኒያ ስቴት ዩኒቨርሲቲ ሕክምና ኮሌጅ የህብረተሰብ ጤና ሳይንስ ባልደረባ ናቸው።
2: የጤና መረጃ ማለት ማንኛውም ጤናን በተመለከተ የግለሰቡ ወይም የማህበረሰብ ጤና እነኛ መረጃዎችን የያዘ መረጃ ምንድነው ማለት ማንኛውም ነገር ሊሆን ይችላል። ይህም ታሪክ ሊሆን ይችላል። የግለሰቡ የላቦራቶሪ ውጤቶች አሉ። ያው ሌሎችም ለምሳሌ የክትባት አገልግሎት መረጃዎች አሉ። እንዲሁም የሆስፒታል መረጃ አለ። እዚህ ጋር እንዲሁ ግልጽ ለማድረግም ያው ለአድማጮችም የግለሰብ ጤና መረጃ እና የማህበረሰብ ጤና መረጃ ስንል ያው ሁለቱ ይለያያሉ።
3: እንግዲህ አሜሪካ $1 ቢሊዮን ስምምነት ነው ከኢትዮጵያ ጋር እንደተፈራረመች የተገለጸው። ይህም ደግሞ በ5 ዓመት ውስጥ የሚሰጥ እንደሆነ ተገልጿል። ግን ቅድመ ሁኔታዎች እንዳሉት ተነግሯል። ምን ቅድመ ሁኔታዎቹ ምን እንደሆኑ ግን አይታወቅም እና ዝርዝር የወጣ መረጃ የለም። አሜሪካ የምትፈልገው የጤና መረጃዎች ምን አይነት ናቸው?
2: እንግዲህ መረጃ ዋን ወይ ነው የሚሆነው። ለምሳሌ አሜሪካ ለኢትዮጵያ የምትሰጠው መረጃ የላት እና ኢትዮጵያ ለአሜሪካ የምትሰጠው እና እንግዲህ ዝም ብሎ ከፊት የተጣፈውን የፔስ ቫሊዩ እንትኑ ብንወስደው ያው ከተላላፊ በሽታዎች ጋር ተያይዞ ያሉ መረጃዎችን ያው የላብራቶሪ መረጃዎችም እንደዚሁ የሚሰበሰብባቸው ምች ይኖራሉ። የወረርሽኝ ምልክቶች ወይም ሰርቬላንስ እንትኖችን የማይኖሩበት እንትን አሉ። ሌሎችም ዲጂታል መረጃዎች አሉ። እነኛንም የሚሰበሰብበት እንትኖች ይኖራሉ ማለት ነው። ኢቨን የጤና ስርዓት አፈጻጸሙ የሚያውቁበት ማለት ነው። እንግዲህ እዛ ላይ እንደተገለጸ ያው ብዙ ጊዜ እነኛ አይነት መረጃዎች የሚሰበስቡት እነሱ ለምሳሌ ለፕላኒንግ ለምን እንዳልሽው አሁን ይሄ ኢንቨስትመንት ነው። ኢንቨስትመንት ስለሆነ ያ ለፕላኒንግ ፐርፐዝ ይረዳል። እዛም ደግሞ ሀገር ቤት ላለው ከማጠናከር አንጻር የጤናውን ተቋም ለዛ ለዚያ ተብሎ የሚታሰበው እንግዲህ እና ግን ያው ውስጡ ማወቁ ያው ግዴታ ነው። እንግዲህ ሌሎች ሀገሮች እንግዲህ የሆነ ጥያቄ ምልክት ካስቀመጡ እንግዲህ የሆነ ነገር አለው ማለት ነው። እነህ ስምምነቶች ደግሞ ዶክመንቶች ምሳሌ ከ2025 ጀምሮ አሜሪካ ከተለያዩ ሀገሮች ጋር ተፈራርመዋል። ግን እነህ የተፈራረሟቸው ዶክመንቶች አንድ አይነት ናቸው ወይ የሚለውን ነገርም ማየት አለብን ማለት ነው። ለዚህ ነው አንዳንዴ እኛም ሀገር ቢሆን ለምሳሌ የጤና ማህበራቶች ናቸው እዚህ ላይ ንቃት ወስደው ለምን የሚመለከታቸው እነሱ ስለሆነ ማለት ነው እና ያን ነገር ወደፊት አመጥቶ ምንድን ነው የሚለው ዶክመንት ብሎ ገፍቶ መጠየቅ የነበረባቸው። እንዲሁ ፓርላመንታሪ ሲስተም ስላለ ፓርላመንታሪ የራሱ ንዑስ ኮሚቴ ነው ጤናን የሚመለከት የሚያው እና እኔ እንጃ እነሱ ምን ያህል ተወያይቶበታል የሚለው ራሱ ጥያቄ ውስጥ የሚገባ ነው እና ለዛ ጥቅም ሊውል ይችላል ማለት ነው።
3: ሂውማን ራይትስ ዎች እንግዲህ ከስምምነቱን ከተፈራረሙ ከሀያ በላይ ሀገራት ያሉ ሰነዶችን ተመልክቼ ብሎ ያወጣው ሪፖርት ላይ የሚያሳየው የዜጎችን የጤና መረጃ አደጋ ላይ ይጥላል የሚል ስጋት ነው ያሰፈረው እና በኢትዮጵያ በኩል የተገለጸው ግን እስካሁን የጤና ስርዓትን ለማጠናከር ይረዳል የሚል ነው። እነዚህ የጤና መረጃዎች ከተሰበሰቡ በኋላ ለምን አገልግሎት ነው የሚውሉት?
2: ከጥቅሙ እንኳን ብንነሳ ቀደም እንዳልኩት የወረርሽኝን ከመከላከል አንጻር፣ ሌሎችንም ስራ ጥናትን አብሮ የማድረግ ስራ፣ ሌሎችንም የምርምር ስራዎችን የቴክኖሎጂ ሽግግሮችን ከማድረግ አንጻር ጥቅሞች ነው ጠቃል። ግን ትልቁ ስጋት የምንለው አሁን ያ ቅድም ያልሽው ነገር ነው። ለምሳሌ አሁን እነኚህ መረጃዎች ተላልፎ ይሰጣሉ። ግን በሚሰጡበት ሰዓት እነኛ መረጃዎች ለሶስተኛ ወገን አለመሄዳቸውን የሚያረጋግጥ ነገር አለ ዶክመንቱ ላይ? ያ በስነስርዓቱ ስምምነቱ ውስጥ ገብቷል ወይ? ሶስተኛ ወገን የምንለው ለምሳሌ አሁን እነኚህ የመድኃኒት አምራች ፋክተሪዎች እነኛ አይነት መረጃዎችን ይፈልጓቸዋል። እንትን ስምምነቱ ይህን ተመልክቶ ከሆነ ችግር የለውም። ግን ይህን ሳይመለከት ለምሳሌ እዛ ያለው ማህበረሰብ ለምን አላማና ጥቅም እንደሚው ሳትነግሪው ያን ዳታ ወስደሽ ለሶስተኛ ወገን የሚተላለፍ ከሆነ ያ ትልቅ የህግ ጥሰት ነው ማለት ነው፣ ሊሆን አይችልም ማለት ነው። እና አንዱ ስጋቱ ያ ነው። ኮሜርሻል ፐርፐዝ ሊጠቀሙበት፣ የንግድ ሊጠቀሙበት።
3: ሉዓላዊነት ስንል ብዙ ጊዜ ከሴኩሪቲ ጋር ነው የሚገናኘው፣ የጸጥታ ጉዳዮች ምናምን። ጤና ምን ያህል ለአንድ ሀገር ሉዓላዊነት ወሳኝ ነው?
2: የጤና መረጃዎቹም አንዳንዴ ቮነረብል ያደርጉሻል ማለት ለምሳሌ የአደባባይ ላይ የሚሰጣ ከሆነ ሌላ ይሄ ጠላት የምትዩ ማህበረሰብ ያም በተመለከተም የሆነ ነገር ሊያደርግ ይችላል። ለምሳሌ እነዚህ ባዮሎጂካል ዌፐን የምንላቸው ከሆነ እኛ ናቸው አሁን ትልቁ ስጋትም። አሁን በትላልቆቹ ሀገሮች ውስጥ እነዚያን ቀይሮች የማይኖሩት መዛ ነው። ቢኮዝ ይፈራሉ። ለምን እነኚህን አሁን በተለይ ባዮሎጂካል ዌፐኖቹን ላብራቶሪስ ነው ኢንጂነር የምታረጋቸው። ስለዚህ ያን ኢንጂነር ለማድረግ ፕሮፋይል ያስፈልገሻል እዛ ማህበረሰብ እና ኢዝሊ ያንን ማህበረሰብ ለአደጋ ነው የምታጋልጩው ማለት ነው። ስለዚህ አገሮች በዛ መሰረት ዳታ ሶቨሬጂኒቲ እንትናቸውን በራሳቸው ሀገር የሚሰበሰበው ዳታ ማን እንደሚጠቀም፣ ማን እንደሚሰበስብ፣ ለምን እንደሚጠቀም፣ ማን የሚለውን ነገር መወሰን መቻል አለባቸው።
0: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። ትራምፕ ስለ ሐማስ ትጥቅ መፍታት ከእስራኤል ጋር መግባባት ላይ መደረሱን ተናገሩ። ፕሬዝዳንት ዶናልድ ትራምፕ ዛሬ በካምፕ ዴቪድ ባደረጉት ንግግር የሐማስን ትጥቅ መፍታት በተመለከተ ከእስራኤል ጋር መግባባት መኖሩን ገልጸዋል። እስራኤል በጣም ደስተኛ ናት ሲሉም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ቀኝ ዘመሙ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር በበኩላቸው ትራምፕ ያሉት ስምምነት ተቀባይነት የለውም ብለው ነበር። ትጥቁን ለመፍታት የተስማማው ሐማስ ከባድ የጦር መሳሪያዎችን የሚያስረክበው ግን እስራኤል ወረራ ካቆመች እንደሆነ አስታውቋል። የኢራን አብዮታዊ ዘብ የተቀመጠውን መመሪያ ጥሰዋል ያላቸውን ሁለት በሆርሙዝ መጥ በኩል ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን መምታቱን አስታወቀ። ዘቡ ባወጣው መግለጫ ሁለቱ ነዳጅ ጫኝ መርከቦች የጥቃት ኢላማ የሆኑት በአሜሪካ ሰራዊት በአየር ታጅበው ባልተፈቀደ መስመር ሲጓዙ እንደሆነ አመልክቷል። በ24 ሰዓት ውስጥ ብቻ 60,000 ሰዎች ወደ ስፔን ግዛት መግባታቸውን ባለስልጣናት ገለጹ። ባለስልጣናቱ ከሞሮኮ ተነስተው በሰሜን አፍሪካ ወደምትገኘው የስፔን ከተማ ሴኡታ 60,000 ያህል ስደተኞች በየብስና በባህር ነው በ24 ሰዓት ውስጥ ገብተዋል ተብሎ እንደሚገመት የተናገሩት። ቢያንስ 57 ሰዎች ደግሞ ወደ ከተማዋ ለመግባት ሲሞክሩ መሞታቸውን ገልጸዋል። በግብጽ የደረሰ የድሮን ጥቃት በስዊስ ካናል የሚደረግ የመርከቦች እንቅስቃሴ ላይ ስጋት ፈጠረ። በግብጽ የሜዲተራኒያን ባህር ዳርቻ በሚገኘው የዳሚየታ ወደብ ላይ በሚገኙ ሁለት የጋዝ ማጓጓዣ መርከቦች ላይ የተፈጸመው የድሮን ጥቃት እሳት አስነስቷል። እስካሁን ድረስ ጥቃቱን በተመለከተ ኃላፊነት የወሰደ አካል የለም። በአሜሪካና በኢራን መካከል እየተባባሰ በመጣው ግጭት ወቅት የስዊስ ካናል ለሳውዲ ነዳጅ ንግድ ከቀሩት ዋና ዋና መስመሮች አንዱ ነው። አጫጭር ዜናዎቹ እነዚህ ናቸው። በሚዛን ቴፒ ዩኒቨርሲቲ ማስተማሪያ ሆስፒታል አንድ እናት 6.4 ኪሎ ግራም የምትመዝን ህፃን በሰላም ተገላገለች። እናቲቱን ለማዋለድ አስቸጋሪ የሚባል ቀዶ ጥገና መደረጉን በሆስፒታሉ የማህፀንና ጽንስ ስፔሻሊስት የሆኑት ዶክተር ቹቹ አረጋ ለቢቢሲ ተናግረዋል። ቀዶ ጥገናው ከተጠናቀቀ በኋላ ህፃኗ ወደ ሙቀት ክፍል ወይም ኢንኩቤተር መግባቷን ጠቅሰው በአሁን ወቅት በመልካም ሁኔታ ላይ እንደምትገኝም ገልጸዋል። የህፃኗ እናት ከዚህ ቀደም 5 ኪሎ ግራም የሚመዝን ልጅ በሰላም መውለዷንም ዶክተር ቹ አስታውሰዋል። ያነጋገራቸው ሙሉጌታ በላይ ነው።
4: ልዩ ያደረገው አንደኛ በእኛ ተቋም ላይ እስካሁን ከተወለዱት ኤክስፒሪንስ ካደረኩት ከአምስት ኪሎ በላይ ልጅ ሲወለድ አይቻላቅም። በመጽሐፍ ጻፈው ያው አንድ ጊዜ 6 ኪሎ በአንድ እናት በኖርማል በማህፀን መውለዷን መጽሐፎች ላይ በምናነባቸው ላይ አሉ። አንዳንድ ጥናቶች ደግሞ 9.5 እንደዚህ ሪፖርት እንዛለን። ስለዚህ በዚህኛው በተቋማችን ላይ ያው የመጀመሪያ ስለሆነ ነው ልዩ የሚያደርገው። ሌላው እቺ ልጅ ያው እቺ ሁለተኛ እርግዝና ነው። ከዚህ በፊት 5 ኪሎ ግራም በእንደዚህ በኦፕሬሽን ሞላ ነበር እና አንድ ሁለት ጊዜ ነው ያየኋት እና በወደ መጨረሻዎቹ አካባቢ አልትራሳውንድ ነው ያየኋት። እሷም ሳይ የጽንሱ ሆድ በጣም መመለካት ከሚችለው በላይ ሆነ። አልጋ እንዲትይዝ አድርጌ በቀጣይ ቀን ጠዋት ኦፕሬሽን በጊዜ ጀምረን አዋለድን። ያው ሳዋለድ ትንሽ ጭንቅላቷ ከወጣ በኋላ ልጆቿ መውጣት ትንሽ አስቸጋሪ ሆኖ ነበር እና ያው መጀመሪያ ያው ጭንቅላት ከወጣ ሌሎቹ አካላት መውጣት አይከብድም ነበር። ይህኛው ላይ ትንሽ ከበድ ብሏል። ህፃኗን አንደኛውን እጅ አውጥቼ ቀጣዩን ደግሞ እንደዙ መዘደ አዋለድኳት። ያው ስናዋለድ እኛ በጣም በቃ ልቁ ነው የሆነች ኪሎ ይመዘናል 4 ኪሎ ሆነ ማለት ነው።
5: በኦፕራሲዮን ነበር የወለደችው?
4: በኦፕራሲዮን ነው የወለደችው። ከዛ ባለፈ ልጁን ህፃኗ ወደ ሙቀት ክፍል ወሰድናት።
5: በምን ሁኔታ ይገኛሉ አሁን እናትና ልጅ?
4: እነሱ ደህና ናቸው። ዛሬ ጠዋት ደህና ናቸው። እሷም እየተንቀሳቀሰች ነው ያለችው። ልጁም ደህና ናት። እሷም የተገረሰች ደህና ነው። ምንም እንደዚህ ውስብስብ የሆነ ነገር አልተከሰተም። ብዙ ጊዜ እንደዚህ ኪሏቸው ከአራት በላይ ሲሆን ትንሽ ከወለድ በኋላ የደም መፍሰስ ያጋጥማል። ያ ደግሞ እሷ ላይ አልተከሰተም።
5: ኦኬ። የተለመደው የህፃን ልጅ ክብደት ሲወለድ ስንት ነው?
4: አብሬጅ ከ2.5 እስከ 3.5 ነው። ከ2.5 በታች ከሆነ ሎቨር ዝዌት ነው የምንለው። አሁን ለምሳሌ ይሄ ኖርማል በተለመደው ይሄ ግን ለምሳሌ ከ3.5 ከአራት አለ 4 ኪሎ አለ። አሁን አንድ እናት ይህም ኖርማል ለአንዳንዶቹ።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን።